0: መጀመሪያ እንደምን ጨበጥ መዳበስ መጓምኘት ትትዬ መጨበጥ ከዛ በኋላ ትትዬ ትትዬ ወርማፕ ከዛ በኋላ ትትዬ ጊዝል ከዛ ደግሞ ዲስኩማ
1: Je ne sais pas si tu es un peu plus de temps.

አንዱም መቃብር ነው ገዙም መቃብር ነው አንዱም ይሄ ነው የናዝ ነው የሰውን ነገር ወዲያ ትቶ ያምላክን ነገር ተመልክቶ ትሬ ቆርጥሞ አጠቶ

0: ትጠቃል ወንድም ኢትዮጵያ ሀገሬ ረግደይ ረግደይ ረግደይ ረግደይ
1: ፈራፋከ ክራፊ ድረቀጭን እንደሰሳ ልበሙሉ እንዳልበሳ የተስፈረፈው በተመንጃው ፍት ሰው የማያልፈው ፍራፌ ጦር አለቃ ጦራው ድማጅግና የሚያዋቃ እየደረሰ በጥይት ላንቃ አካኪ ዘራፈ ድረቀጭን እንደሰሳ ልበሙሉ እንዳልበሳ ሬቱ ፈራ ሆምጫጫው ፈራ በለው በለው ሲል ቶማትሮ ገዳይ ያገሩን ጠላት ስንቅስ ሃይሞረው ያንድ ቀንራት ቶማትሮ ገዳይ ያገሩን ጠላት ፈራፋከ ክራፍ ወንድ ልጅ መጣ ከራ ፈራ

የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ ኮሶ ተጣብቶኝ ትናንትና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች

እንዲያው በባዶ ወደ የኛ ሰራት ከባድ እንዲያው በባዶ ወደ የጌታችን ጠባይ ያለኔ የሚያውቅ አለ ወይ ማታ ለግብር መልካም ሰው ቀን ሲቆጣክ ሁሰው ማታ ለግብር መልካም ሰው ቀን ሲቆጣክ

عندي بطن كان يمزرو لجزي ما درش عندي بطن كان مزرو لجزي ما درش تنش بيت سرهم عندك منيا ሁለት ሶስት ሰው የምታስተኛ አላስከባለች እሷው ጠባ ሰው በሰው ላይ የገባ አላስከባለች እሷው ጠባ ሰው በሰው ላይ የገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ

ሰው ስራ ሳሩን ከጣሉን አኳራ አውቃቱስ ያንተ መሰለኝ ባብነት አድነኝ አውቃቱስ ያንተ መሰለኝ ባብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት ለስልጣናቸው

አኝ ሚስቱን አደራለኝ ነን ዘመድ አርጎኝ አደራ ሳልበላን የምጠበቅኩለት ከኔ በቀር ሌላ ማንም ሰው አለካት ያ ያ

እኔ ሳታስፈቅጂ ሄዳለሁ ያልሽው እኔ ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቀሽ አንድ እግርሽን አንሺው አስገባ

ሞቼ ተቀብሬ በቃልቆልኝ ተቀብሬ አባቴም ተጠርሰው አይ ልጄ ወንዳታው ልጄ ልጄ ወንዳታው አይ ወንዱ እያሉ ሲያለቅሱ ወንድሜም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መጥቶ ጥሩምባ ሲነፋ እኔም ወቼ እሱ ሲነፋ እኔም ወቼ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን